አራጊሆን በሰማይም መተንተነስተን ከደይን እንድንኖር ስካና ምግፈኖን ዛሬም በንድር አስጋዮት ሳለን ምግባችንን እየለቷው ቀስጠን ይቅርበለን

አቀርብልሽ ሰላምታ ለምኝልን ሳትሰለች ጧት ማታ ውድ ልጅሽ እንዲያደርግልን ይቅርታ ይቅር ብሎ ኃጢአታችንን ሁሉን እንዲያድነን